ሓይሳ መተንስየት እትመከለስ እሊ ክፋል ምነጽበጡ እፍሆም ወሰመረት ፋግራ ምግል ትግብኦን እትመኒ ወክም ዲማና እብ ተዕሊቓትኩም ወምክርኩም እግነትናፋዕ ውትሰኣላትኩም እግል ንብለስ ድሉያ ምሕና

ይብል ክፋልሊ ምንሬ ሙሳ እግል ሃሩን ከም ረቢ ገብንርዩ ወሃሩን እግል ሙሳ ከም ነቢ ሐሬማ ሙሳ እግል ፍርዖን ከም ረቢሁ ገቢ ወሃሩን ነቢ አስክ ፍርዖን ለልትልአክ ከምሁመት ዓባይ ከም ተህየበቱ ንርኤ እግል ሙሳ ለሙሂመት ለሚታ ኣቕንዖት ኣተቕንዖት ናይ ፍርዖን ሸዓብ እስራኢል እግል ለጠልቅ ለሸዓብ ተባደወት እንደፈግራ ኣው ስከ ከደን እንደፈግረ ረቢሁ ግል ዕበድ ሕርየት ግል ርከብ ምን ግብርነት ፍርዖን ኣስክ ዕባደት ረቢ እንተሓረር ንርዩ ሸዓብ እስራኢል ክለሙሂመት ለሙሂመት ዓባይ ሃበዩ ወረቢ እግላ ተሕሪር ናይ እስራኤልይን ክምሁመት ዓባይ ነስአዩ ክምሰልሁማ ረቢ ኩሉ እንደቀድር ምስሉ ኣደሚ መሻቀይ ምስሉ ግልሽቀ ወግል ኣሽተርክ ሰበት ሓዛ እግል ሙሳ ወሃሩን እትለምሁመት ኢላ ክምሻርኮ ወደዮም ወሕርየት እግልሃቦም ወቀድረት ናይ ህግያ ላዕለት እግል ሃሩን ወሙሳ ቅድረት ህግያ ለብየ ፈሲሕ ያነ ለብየላ እግልስደዩ ሕርየት ካምለት ለሃበዮም ወፍርዖን እንደልአቤ ክል ወቀት ወሙሳ ኣስክረቢ እንደልቀብል ምስልሁማ ሃሩን ሙዕጅዛት እንደወዱ ሙሳ ወሃሩን ወሃሩን ብሞራ ሙዕጅዛት እንደወደ ንርእዩ ላኪን ፍርዖን ክል ወቀት ልትበለስ ወልቡ ክም ጸንዕ ንርእዩ ከምሰልሁማ ሙዕጅዛት ንርኢ ለሙዕጅዛት ወለምስተንክራት እላ ሓተመነን ሚታ ለሞራ ኣርወት ኣቀብል ንርእያ ለሞራ ለትእድሃሩን ለእትእድ ሙሳ ላዕለት ዋሕሬመት ብኢድሃሩን ንርእያ ከሸበት ለገበት ሓተ ልይትናፍዕ መንፋዕት ዓባይ ላለባ ሙዕጅዘት ኣቀብል ኣርወት ኣቀብል ንርእያ ወለሽሕረቲት ለመስሪይን ሙሳ እንደተሓገገው ቶሞ መረዊሆም ለክፈው ወኣራዊት ኣቅበለት ላኪን ብዙሕ ኣራዊትኖም እንጠቀብል ለመረዊሆም ለሞራ ለናይ ሙሳ ኩሉ ለኣራዊቶም ኩሉ ለመረዊሆም ለኣራዊት ኣቅበለት በልዓት ከማርአዮም ዲብ ኢለ ረቢ ሙዕጅዛት ረቢ ለወድያ ወቅድረት ረቢ ሳሕሪ ይቀልባ ወቅወት ናይ ሸይጣን ወናይ ሸር ምስል ቅወት ረቢ ይትጃገር ኣቀሁማ ዕቃብ እንደከሬ እተ እስራኤልይን ዕቃብ እንደከሬ እተ መስሪይን ወትፍርዖን ንርእዩ ረቢ ከለማይ ናየ ነሃር ናይ ኒል ለኒል ለናዮም ልቶም ለስርና ሓዮት ወክም ረቢ ለልርእዉ ወለማይ ለናዩ ሓያቶም ዲብለ ትዕተምድ ላዕለት ደም ላቀብል ንርእዩ እግልሚ ደም ኣቅበላ ለለትናፍዖ በልዓለት ሰንዓት ወልልምድት ወእምበል ዶል ከረም ለትሓምረግ ክል ወቅት ሓያቱን ዲብለ ትዕተምድ ደም ላቀብል ክግለንፍዖም ልይቀድራ ከምሰልሁማ ደም ልህቶም ለለክዑ ላዕለው ለቀትሎ ላዕለው ምነሸዓበ እስራኤልይን እግላፍቀዶም እንደቤላ ደም በልሰ እዩ ክቶም ለነሃር ለልዓብዶ ላዕለው ኒል ለልዓብዶ ላዕለው ኢላህ እንደይገቢእ ማይ ከምቱ ውልማይሊ ከም ከርብ ወረቢ ክምራዱ ከም ወድዩ ኣርአዮም ወብል ሙዕጅዛትላ ግለ እስራኤል ግለ መስሪይን ወግል ፍርዖን እቲ ረቢ ግል ኣቅብሎ ወረቢ ቀድራይ ከምቱ ወላ ሸሓረቲት ለናይ ፍርዖን ወሸሓረቲተ መስሪይን ቀደሙ ሓተ ከም ይቀድሮ ኣርኣ ወረቢ እግል ሙሳ ቤለዩ እግል ሃሩን ሑካ ለሞራሁ ልንሳእ ውዴሁ ልምደድ ኩላ ማያታት መስሪ ኩላ ወኣንሃሮም ወሰዋጊሆም ወራህያታቶም ኩለ ለማያታት ወላ ኣሕዋድ ላዕለት ደም ግልጥ ኣቕብል ቤል ከም ምደት ኢዴሁ ለማያታት ደም ኣቕበለት ለሙዕጅዘት እላ እግለን ደርአው እትረቢሆም እትረቢ ግል ኣቅብሎ ወረቢ ቀድራይ ክምቱ ወሓተ ልይጥቀልቡ ወለጠቢዓት ክምራዱ ለሸክላ ክምቱ እግል ኣእምሮ ወዳይ ክምሰልሁማ ለሰሓረት ለናዮም ለሸሓረቲት ናይ መስር ወናይ ፍርዖን ቀደም ረቢ ሓተ ክምይኮ ሓተ ክምይ ቀድሮ ወቅወት ናይ ሸር ወናይ ሸይጣን ረቢ ክም ለህዝማ ወረቢ ለኮን ዲብዴሁ ክምቱ ወክምራዱ ክም ሰውጉ ወላሓዘ ክም ወድዩማ ኣርአዮም ከለኒ ለዲመ ለልርእዉ ወለትናፍዐቡ ማዩ ደም እንደላቀብል ረአው ከለኒር ኢላህ ከም ኢላህ ለልዓቡድ ላዕለው ረቢ ክምራዱ ለሸከለዩ ወደም ለወበልሰዩ ማዩ ቅድረቱ ግለር እዮም ለጠቢዓት ኩላ ዲብ ኢደ ረቢ ክምታ ወረቢ ለኻልቃያ ክምቱ ወዲቡ ክም ተዕተምድ ወቱ ክምራዱ ክም ወድያ ላሓዘ ሸክል ክም ለህይባማ ኣርአዮም ከምሰልሁማ ለኣሊሀት ልቶም ለዓቡደ ላዕለው ክላ እቲ ደረቢ ክምታ ወህቱ ከም ኻልቃቱ ወረቢ ለኻልቃይ ለሓጃት ለስናዕ ለኸልቃ እቱ ግል ኣቅብሎ ወለሸዕቡ ለእግል ልዕበዱ ለልሓዝዙ ለለው ምራዶም እግሉ ግል ልዕበዶ ክምሰልሁማ ህቱ እግሉ ግል ልዕበዶ ለኸልቃዮም ወግሉ ግል ልኽደሞ ፍርዖን እንዲኮ ፍርዖን ግል ልኽደሞ እስራኤል ወላ ወመስሪን ግል ልኽደሞ ልይከልቃዮም እብደዒፍ ለገብኣ ስናዕ እተኮን ለሃላ እቡ እንዳህተሞ እግሉ ለዓብዶ ላዕለው እለስና ለዓቡዱ ላዕለው ኩሉ ከም ይናፍዕ ለርአዮም ወይናፍዕለየጥ እንደይገቢእ እግል መደረቶም ከም ላቀብልማ ኣርአዮም ከወለኣሊሀት ለናዮም ደዒፈት ክምታ ወሓተ ከም ይትወዴ ወይት ከም ይትናፍዕ ወረቢ ምድወል ሓዚ ከም ዕቃብ ከም ናፍዓባ ለርእየና ዲብሊ ከረቢ እበል ዓቡድ ላዕለው በህቶም ሰናት ዓባይ ወኢላህ ለነስኡ ላዕለው ለነሃር ደምዶል ኣቅበላ እለግልርአው ኣድረው ክምሰልሁማ ስናዕ ናይሽ ላዕለት ላኪን እቶም ለላዕተቐዶ ዲበላዕለው ክምሰለ ቀወርዕ ድዶም ለዓቅበለት ቀወርዕ መክሉቅ
نوش لقبا ديب بر ودي بحر ديب ماي وتكدن ديب ماي ودي بر لنبر لقدرته ديب ماي ودي بر لنبر با قدرت إلهية بون دبيلو لا تقدر ديب علو كم سلهما ولادة وفر الهيب اندبيلو لا تقدر ديب العلو قل عقابهم كم تنافع عبو وكم سلطي ديبهم وديب أبياتهم وديب شعبهم وديب أفرامهم ديب كله كوارعكم سلطات انريه ولا سحرتنا أي مصر جربو هتوما كوارعك اللامزو ولا كوارعك اللابترو لكن إي قدرو قدر السحر مثل قدرة ربي حتى كميكو أرأيهم كم سلوما ربي بمخلوق لدعيف لتلا خلقيو وهتوم كم برب لنسؤول علو أبو كم عاقب يوم إنريه

ሓይሳብ መተንስየትት መከለሲእሊ ክፋል ምነጽበጡ እፍሃም ወሰመረት ፋግራ ምግል ትግብኦ ንትመኒ ወክምዲ ማና እብታዕሊቓትኩም ወምክርኩም እግነትናፋዕ ውትሰኣላትኩም እግል ንብለስ ድሉያ ምሕና